0: 콤비 왕시고 사밋
1: 시급이 여정우 종 사밋
0: 잔비 화끈 텐 사밋
1: 아마미 시와시 사밋
2: 참리 젠덴드 마츠마 담님옌
3: 대랑 그 조회 니와 엔지나영 다가르 진드 자투니 녀체케 모즈그 담질 즈마필 다팅 잠바금 찬인데 노체당노가 너무 그 조회즈그리 대단나 조회 니낭그 딱 노체크 동큰다그 카퍼당 양나 자르자가트고 긍롱즈그 질다팅 다르카찬 담은 나츠브셀 쿵물 농먹거 카챵샤누다그 딱 노체 템큰 디 고송즈 고이다팅 오단디 카챈다그 크르금 찬인데 노파챵이조고 그더지다팅 야랑코리 다 토동오 다그 간친당 양나 자르자가 뜨거그 도든바즈나 쪽고 양나 샵시그 만난다 도군데 빌어야다더니 오단디스카찬다가 쿰찬히나노 바치고 그 디스쟁그 나도군디 스카찬다 다뜨거그 라카니 흡접제나다 양나 뜨거운다가 카르지그주가 너무 그래와 돈스 아래와 돈스그라 뜨거그 크기 도든바즈나 쪽고 양나 샵시 만나그 단다 도군디 카야마이스 카야마이야 노체 템큰그 양프처 뜨거그 샵시 만나라 영나 뜨거그 도든바 너도군데 참쭈그 얘기했거든 다능거 가차즘마 다그 거금 산이나 노바탕 찍거 가차 되더 흡습고누 그래시 영나 영급도 누그 뜨거뜨거 도든 만나가 다그술 다크 가차다득 촌니 다 차히즈 흡습당즈 레터라 용즈고 마흡습즈 마흡습 누금 지금트라 노체 펑큰데가 마망 참큰 아뜨기 다등이 다 뜨거운디스당 다 거금 산이나 노체 동식 가차즘마 되더 흡습고누고 마츠크 Аноцих тонкын дагы бүтмир давах чикэр аншканды аноцэ помкын кергела гонтық шидатыны так тамжил зиммат этиг бзинуга хэрчин амбазына чоққыңна нэхэ дэдэг мэпэр зогыну ти ханчик дар жанурка чонгта яна аноцэ помкынга сэмкымга тала аноцэ бзинуга чинцэб ордомби гормо чэтчэг тергонуга рендэнда дуқутонс тэдэнэ жожин датын рилдатыны чунха мамын чинтэн якып гамын тымжунга донцэн тунхчиграб жарагып чоққынагына жагымынчи жалымжеттег жанна ноцептанна кэгон сонкынчи жаржи шапшин дончун канла кытамжул тетгсып гиви рендин дончук бир масыл жаржи шапшин кынчи удабжур тем жоржи нирт удабжур тем рел жагымын лаптым гөр масыл ноце тепи тумы хвартыгра шапши ригнар тарар гинге гөп шетип чогила детугт шетип мапчынна ноце тевжа жечир соңви чахиди хтыгы динган кирги вактан бивши окс Тэдэнэ кунгэ жохын дитрок ноцэ тэмкэндэг тугтунгу артыгыг дутэн манназина чок жаржи шавшин дончул шэмкэндэ дугундэла артыгыг тангэ ноцэ тэмкэнтэн рэлва юунуг хтамжил зимма тэтэг хсэб гонуг рева тонзгра тугтунгу артыгыг дутэн манаг кэг рева тэ дорнын майзг дир жини таг ноцэ тэмкэнгэ янчэр лугурдык намбаг тэмцул ягэндэ дугундэ фкэрдэтэнгэ та артыгыг тангэ хтамжил зимма тэтэгу хсэб гонуг рева янгра оркэп тонуг тагзул кэргэр тэгэ тах тамжил тэтэг гэ чони чахизг сабдын кацнга махсвз ди мэцэг ноцэ тэмкэн тэг яран кури тэгвэ яф гэрну гэ чэмцул ягэти нэгна та дабжур хтунг гэг мне тэг римэн тан бэхтэг капэр ди ханчик кэргэ фэтэв чул гону гэ жэмцэн да жагни тэг кар жэг гону гэ яннах тамжил зима тэтэг хсэб гону гэ ржэчэн ла сука сара гарэп чёну гэ да тугунд пани да ну гэ дабжур зэгрэс Тэна тасума конившан нуг чунха мамун чэнтэн Якуб гэ мантун чэмжун гэ донцэн штунг чэрэб яра гэ чи горнга гэ тамбив тарна та тгэн дэг аноцэ тэмхэн мартна та гэ чэмчлу ягэндэм жорма тгэ та тела тэфтэн гэ шэтэв чэлдэ тэн аноцэ гэ чавжанда дэгэнд гэчун гэхтэн жу ти анчэ гэ аноцэ тэмнуг тумэ хантгэра шавши иргнар тэр ргинэ гэ шэтэм дэ дэгэнд чэ гог ретэра тгэн дэг аноцэ тэмхэн мартна дэ гэ чэмчлу ягэм жорну гэ жи гэ нима нехэл хэкэр жини дагзул тахтамжил зиматинын гэ чахи зэгсэбс дарын юнгурзуг махсэбс дэдэна чамцул ягэм жорну ржиг нима нехэл хэкэ динд та титугта тэгчүл шэ гүнүг цагвыгл ивгэл өнүг чэнг тахтамжил амба дэдэг та гынса гынга чайда дэнг ата аноцэ тэмкэн гэм цанинд дэгүндэ анопа цавчин тэвэг дис жэнгэм жигмтэр мамэн чамкэн гэ чэй тахгэ жазэг зина дахтгын дэг аноцэ тэмкэн гэ аноцэ тэвжад дэг жэчэп дангнуг чахин дэнгэн кэргүнүг мэцэг дахтгын дэг тэмэр нимав дэнгэр анхын дэртгэ гэр тангны та аноцэ тэмкэн дэ оргонтг шэжүг ягэ пэгүн мэцэг дарын мрэв гэ хсавшил ягэ пэгүг ди анчны та цэрэн дэг сэмкэм ла сукга гэ танди аноцэ тэмнүг дарчэн цэбзина чок гэ яна ада жунгэл гэ гормуу 똥식 데리고 누구 내달이 타급자츠
4: 자침 희피야
3: 에리냥 칸나바티나 데랑 급자침 희피야가 잠반디 나가 따따소마 공립시안 누구 그추 조흐인더니 같은 릴다든 다 땅스급 그추 부정망 소소 그게 자름마시고니 영나 자와가 그게 조지한데 제첸 조군이 디르빈디나 영 자르자든 흩든 누구 다 조지 체마 총섬 감은 그 답송땅 정진 요너리 데른 그다 주시한 누구 조흔다니가 인지나라 다 흑조 자와질다땅이 다 까찬다면 나츠고샬이 바로로아금 상인도 도군데 노체땅당노 너무 그 조흔이리라 다 조흔다니가 빌다땅 아치히히 근투고 고니 쳐지히고 그러나 다 땅스급 그추 녀서땅 서즈기나 그게 자르자가 람카시기 다 자르잔도 고출 셴큰즈기나 니르드 자르자가 된직 양나 자르자땅 드욕 그게 자침 그담범도 도군데 예식문이 돌은 같이네고 다추 자르자가 남니 까차 측측샨나는데 도군데 아니 그 담 드욜 자침 그 간친데 도군데 커고노 다 자르자가 람칸더니 샤와 체마 총숨 쳐즈가 접나라 달라영 자르지시는 성숨 그 돈득 체마 총숨 달라 그게 쳇드 따르뚜라 쳇드 자르자가 된적도 송츠부인 큰게 마르나 요노 자르잔데 지 참을릭무 그 고리 도무즈 만노 너도군데 히다땅이 나츠 쳔몽 서땅 서즈게나 다 자르자가 된적라 자르자근 고리인데 지 토잉 양나 지 욕과 잼바 너무 신짐 그 고리즈게 진준데 하쟁까치 다름지름지 자와가 잡자르 고젠데 제체 송고 송고 대땅 담바가 그렇게 잡침데요 들고 제상선 조진 요원들이 다 환죽지나 다 통즈게나라 다 탁통도 체이에 고니나 탁통뜨 도뜸가 득술즈그라 양나 랑리 야크브 그 자르지우 덴지그땅 릴다땅 잡침그 담바 강망즈 요원들이 달라 속가조 라랑가 도르능즈기 오다 환죽지나 탁통즈기 인지나 탁통도 체이에 고 탁통 디나니 쉘마니나 쳐즈고크 쯤마니나 쳐즈고크 달라 속가양 희지 강망즈고나리 대빈트 다 간춘라 속간다 그 저뜨그 게나라 저뜨그 딜라카 차즈 빌 민잉게 차즈 빌 냥게 베나 체이 베고게 달라 속가양 사우도 고이랑게 희주트 하쩐 개체 다 마웅아이나라 다룽 자르자가 그르기 잡자라 고젠데 제친이 제친 조제인제인들이 대나나 다흔 죽지나 자르자스 에너지기나 탁동 에너지기나라 다 탁동 그 람칸 드빌다든 아랑건 소아라 영나 아랑은 그 샤브직 체마 총슴도 도군데 럭그른 드치 그 럭차 같은 영나 다도군데 랑그 지 지르슬지기나 초코 아랑거 런통 옴사 그뜨고따오 그 쩐주 다도군데 시 같이 그 대준데 머브 지마야 영 지 무회타사즈나 초코 영나 머브 지마조 자르자근 코리그 가즈 쩐주 영나 오덴지그라 데팅 그 자르긴 코리그 쩐주 나동덕 시가 같이 아단 도틀리샤나 땅스급 자르자가 라마시코노 그 장망 서땅 서즈게나 자르자가 람칸다니 담어랑랑 소소가 그게 개응다 도군데 랍송스치 빌히고 아니니 인지나다 장망 서땅 서즈게나 마웅바나 다 자르지 오덴지그라 영나 자르긴 코리그 도군데라 송스치 비주그 간친다 도군데 오크 다타 데랑 그 참바니여 자참 힙샤가노니 체나바가 샘진 그 츠그라 름진 그 조인
4: 참혼 장부 응가르 곰프리 참이가 세르체 님저 응머르다 자참 모론저
3: 레냥 카나바티나 데랑 그 참바흐 삼바 자참 론저 그 참반디나 다 궁그 조회 다땅 빌다땅이 다 샤프출 강뜨그즈 머 잠바그 망적 해강라 노체브당 샤프출 그 콘서 도가지 너무 그 좋아지 고르시오 중화 머멍 젠튼 야캅 그 망툰 참중 그 돈슨 흑둥 흑지그라 니흑잡지그나나 아 망툰 쉐포야 망적 그 해강욕 잔즈그라 머기르 긍잉롱아 그 아 만부브라 뇨즈그 속급 쉐트브 젤다땅이 머 잠바그 망적 그 해강아 노파동나 마초코스 망적 세코는데 아 망툰 쉐포 үчүхчэмэн сосог гэмчүлдэ нянтэг жонтан ертэн сок хүчэцок гадан жогын цаанзыгда яңна мэргэр гэнрунги амаамбыбра мёнзыг сок хүчэртэн гэтгүни мнийг жамбаг мэнтэг хэгэн аг ноцэг тун марын она амаамбыб тунас куну чэмүзгэрэ ятэвдина хтэмчүлдэм яңна хэтэв гэнтэг лафтэни гэжэнчэ мэгжэр амаамбыб тунара гэжэнчэ мэнтэг мэпр зоашгэрэ хуэрна хтэмчүк хүчэвчүл хтэмчүк гача хтэмчүк ягэс гулавтэни мабхтунгари она нёнзэг секуну чэмузгэрэйтэвэна ягтугтан нгтугсугни тонгийн чухшил шидэ гажанч мэгжи зэммилкэн ани аноцэтун шавчилжигрэ янара шавчил бэми хсанжир дугпил жаглан шук таркл суг бэни мэгжамбаг мэнтгла хэрчэн зива яна амантун ганчан кэр мэргог ончин хямсэл гэ ганицэл тихи юна ganchan kargo ga. Khchigi chadgirizi na, dongir zanzoran chukchul shepa. Ganini, nye zhanchin donchul shino ga dongir tang mamtambib joshyati u demin ga darka lintam shepi ingan mabdrapa. Khsam ga tani, hnyal kubi ngagchig sukhchal datangi, nye zhanba ga mangchigla ga mambab shepa sugu, ta kung ga anichilnda khsamgu nang ga khchigi yotang na, mangtun ganchan kargo ga si. Yanyang kanaba dina daang di tsuka ghanga tangdi chamchung tang pshualam lechang tongchum dhanin jogu. Lechang di xomdrug ba tang donzimbaa tamzhan jab tang. Xomdrung gan karwa larja brakhi tang brakhi donzib yin. Darkilwa tamzhan cho tang. Xechib darkilwa wangchag sarang tang. Sonam rinchinan yin. Lechang di chorngin shangchin tang ii sichumyan lankang ga rogrib shini. Yanyang kanaba tangar jimi lechang nang nga cho yangfjaran jil nirkib sab di mu.
4: Merda ngonguk shini. Cheshulak jibji shagi.
5: Khtam kya bimba re re na di jim bo zha yin.
6: Di jim bo zha re re na gangjong cha sen khtam yin.
7: Gangjong sen khtam.
8: Yan za shang se wir khwa jin ge ri tun pan tu na ba dang long tin tang ta jin den ge san kun han ge chan ba ge kum zang a da ta ke jik ge nyan lin den jo jin ban de nga so chor hun yang ro nyan tin kan wor ge long tin ge gang jong sha lang ge le tin gin de ren ge gang jong sha lang ge le tin la ngi ke jik lan don zin dang so m ge shil nga ka zang nam gil gin de ren ge len tin nga mang dun tham song dang de be kha da se go nu ge lang zhe zi go de ge dal dang ya shi ma ma mang so ge mang dun tham song de zhe zong dal dang a ren ge to tung ra ke gan de song chi be go na chi ge go ti kha kor ni kha da zi ga ra sme ke gin shu ne ge chi son hun ye jun tham sul pe le ni khang ge tham sul pa ren shin sun de shi la ma dan shi la ga dang a mur ge ti ni sul kha kor ni kha da zi ge kin shu wei
9: wei
8: o de mu
9: de mu
8: अरे थमसपा रिंशन सुग तेर ताशावा ग टेसंग ठोने चांड तंग न थजी छि छिन यन या गुंजुंबा कटिन छि या या तिगना तेरन अनिग जोजिन गना मंगतुन थमजोंग तंग रेबे खावदा जिन नमो ग लंग जिज कोडिक छि वनर शुनी गन लखिन गना ता ᱠᱟᱡᱤ ᱛᱚᱢᱚᱜ ᱱᱮᱥᱞᱮ ᱪᱮᱠᱚᱠ ᱛᱟᱱᱟ ᱱᱟᱛᱤᱱ ᱫᱟᱛᱟᱜ ᱪᱷᱟᱛᱟᱱᱟ ᱧᱮ ᱜᱤᱨᱜ ᱨᱚᱝᱜ ᱠᱷᱮᱜᱟᱱᱛᱟ ᱥᱚᱱᱪᱤᱯ ᱪᱷᱤᱜᱤᱱᱟ ᱰᱤᱜᱱᱤᱱᱟ ᱛᱤᱠᱟ ᱠᱩᱱᱮ ᱪᱮ ᱠᱟᱵᱫᱟᱥᱜᱮᱱᱟ
9: ᱚᱨᱮ ᱛᱟᱱ ᱫᱤᱜᱩ ᱠᱩᱱᱮ ᱤᱱᱫᱟᱱᱟ ᱟᱹᱱᱤ ᱪᱷᱩᱜᱩ ᱪᱷᱟᱪᱤ ᱪᱷᱚᱣᱟᱛᱤ ᱫᱟᱫᱟᱭᱟ ᱢᱟᱱᱛᱩᱱ ᱜᱩ ᱪᱷᱢᱟᱝᱜᱟ ᱠᱩᱱᱚ ᱛᱟ ᱦᱚᱭᱮᱱ ᱡᱚᱢᱟ ᱥᱩ ᱢᱟᱱᱛᱩᱱ ᱪᱷᱟᱱᱡᱩᱝ ᱜᱩ ᱛᱟᱡᱟ ᱪᱷᱟᱝ ᱫᱟᱱ ᱠᱷᱮᱱ ᱫᱮᱱ ᱜᱮ ᱠᱩᱱᱚ ᱨᱟ ᱛᱤᱦᱟᱱ ᱪᱷᱤᱠ ᱛᱟ ᱱᱤᱛᱩᱝ ᱜᱮ ᱡᱟ ᱪᱷᱟᱝ ᱫᱮᱱ ᱜᱮ ᱠᱩᱱᱚ ᱛᱟᱱᱤ ᱱᱚᱝ ᱪᱷᱠᱞᱟ ᱜᱟᱱᱤ ᱫᱚ ᱢᱚ ᱟᱹᱱᱤᱭᱩᱠ ᱛᱷᱚᱫᱚᱱ ᱪᱷᱤ ᱫᱟ ᱢᱟᱱᱛᱩᱱ ᱜᱩ ᱛᱟᱨᱱ ᱜᱮ ᱜᱚᱱᱪᱷᱟ ᱫᱮ ᱡᱟᱱᱱᱩᱭ ᱠᱩᱱᱩᱱ ᱫᱤ ᱠᱩᱱᱩ ᱪᱷᱮᱱᱟ ᱪᱤᱱ ᱫᱟᱢᱟ ᱛᱟ ᱮᱭᱟᱭ ᱜᱚ ᱢᱩᱡᱤ ᱠᱩᱜᱟ ᱥᱮ ᱢᱩᱡᱤ ᱫᱮ ᱛᱟᱱᱫᱟ ᱡᱟᱡᱟ ᱨᱟᱛᱮ ᱡᱮ ᱫᱮ ᱛᱟᱱ ᱜᱚᱭ ᱜᱩᱠ ᱠᱚ ᱛᱩᱝᱜᱩᱱᱚ ᱛᱮᱱᱮ ᱟᱨᱚᱱ ᱜᱮ ᱜᱮ ᱜᱚ ᱛᱟ ᱥᱟᱣᱟ ᱨᱟᱛᱮ ᱫᱩᱡᱤ ᱨᱟᱛᱮ ᱛᱩᱝᱜᱩᱱᱚ ᱛᱮᱱ ᱫᱟᱢᱟ ᱢᱟᱱᱛᱩᱱ ᱪᱷᱟᱱᱡᱩᱝ ᱜᱚ ᱛᱩᱱ ᱪᱷᱟ ᱛᱚᱝᱡᱩ ᱨᱟ ᱛᱟ ᱥᱢᱡᱤ ᱥᱚᱱᱤ ᱛᱤ ᱛᱟᱝ ᱠᱷᱟᱛᱮ ᱥᱩᱱᱟ ᱛᱟ ᱨᱚᱝ ᱥᱩᱝ ᱜᱮ ᱧᱮ ᱡᱮᱱ ᱫᱟᱱᱟ ᱛᱟ ᱟᱨᱚᱱ ᱜᱮ ᱥᱟᱣᱟ ᱜᱟ ᱜᱚᱱᱪᱷᱟ ᱛᱮ ᱭᱚᱥ ᱜᱩᱱᱥ Dendana da sanzi da nyegi tiga sonni da de tolga de jem ba shi hoge ji tiga na da che tana ba na chu ji da da rang ge ke gong de da du ze da dang na me chu ze ni ja chung ge thank you da rang ge chua ge da de dang hong ju che na chu ge jem ba ge shi men ji ju da ji nyegi ge sang wa ge kuan na chu ge da shang ge na chu ge dian ji ge rang ge ge ge chan chen da chong ma ge yang da de sang wa ge jia tu ge mo Dendana chungtara songchutatik. Dendana nye zhenba ge da daru ge chanchi zhanda gu dedan. Da khunji na AI ji stenda dedan nye ngoji jina da. Dini da zhenba ge kera te lemu I dedan ne songni da nye arangu ngushi ra te zi dedan ne songni ngurku gu nong nangsa da hachamang. Diyan chiga arangu chimchung ge da sangwa ge da chi chanchin zha. Diyan chiga da chi Lugyan da tumugu nongtun da tulgu ju da taani, da sun zhenpa kagunu tumu nongchi yu manga. Dengi da na ya, mongtungu da chumchung tungsa tongzu la, sumchu susun diga tanki dengi da na, ja chunggu da yitua hayu da taani, zhenpa ga sangwa arde anyan la nama chukho. Dengi sunni kukhtayi nama chukho, zhenpa da karwa nyan nama chukho. Dengi zhenpa ga sangwa ga da shanggu la da, da sun chabzhu ga nama chukho zi, da ja chunggu tanki sawi yu nchi.

0: 왜 두퍼쳐 데모
1: 어 근데 데모
0: 데모 옌티나 쪽무거 대군거 타통거 클름데 카프르용 데땅 라와 토릉 겐드 송송 세르군우가 몽런데 스즈갈럭 치크르상게
1: 응 근데 바 토마 럭치즘 보네
0: 과진치
1: 뜨겠다 이런 노는 그리었더라 알로 손트르자지 쪽
0: 손트르자 손트르치 세네즈요타
1: 오리 손트르치즈너레
0: 아. 진짜래.
1: 에디. 오, 너. 너 맞은 틀치크 만드라. 너 쳇튼 자가 만드지.
0: 에디. 디나 코니앙 쪽부즈클바 쳇튼 자가 만드스가리와톤 타디나. 제클로롱가리와타라잉 탕아지마글렌세나가 공고 쪽부티가리와 라흐치기라 고디라탕고. 너 쳇튼 자가 만드.
1: 아까 너 맞지? 손틀치즈.
0: 에디. 너 맞은 틀치크 만드가 춘조케능나요. 탕아지마잉 쳇치금 멘테탕아 쳇렌센데니온자. 쳇치크리와선 토코디라.
1: 오 야야.
0: 야티나 네코코데모.
1: 야야 코튼시야.
0: 쭈메케. 왜 두퍼초데모?
2: 오 데모 초데모.
0: 데모야 케티나 데릉글엔 센디 치 토머 코드기오 누르치 엘바 토릉게 니게 상상 세르구누가 멍렌데긴.
2: 오 토지모노 얼마 삼투고 니 가 레디 사모테스 모토.
0: 야티나 탕지마영이 헨츠고 레디 참무 세르구누고 동렌데 초리와진데 코드기라고.
2: 야야야
0: 야 야티나 네크가 데모
2: 야 데모
0: 야 쪽분한 바티나 참더니 나치 완능 천지 번역을 낸텐데 치 토머 고드게 오는 글치 일바 토릉게 니게 성성 세르군누가 멍른데 산지능 주일 레디나 영 참더니 쪽부스케 카브르톤타 치 쪽분디게 카브르 닐레라 당다 멘텟데 일바 토릉가 멍른데 산지능 주일 왜 쪽부치 데모
3: 어 치는 도마 데모
0: 아디모 엔티나 쪽부게 참더니 고드게 오는 글바 토릉게 니게 성성 세르군누가 멍른데 스즈갈치 커지
3: тэ чүн гутэн басу юу юу юмар чикэрдэе
0: гаджинчи
3: динчэ чигмин а тэбиг гэн дэтэг чоглод кодгина вага
0: яа тина танга жима гэлэн цэнэнга арыдэг чүлэ чүрэважэн тэ кодгилаго
3: яа гаджинчи
0: чүмэ гэтина
3: чүн ноад кэна тэбиг монолэ тэрэя дэгнэдэ тамгам гэртэ тэ чигрэгу майондэрина
0: дэ дэ дэ тэбиг монолэ тэ та чүрэван дон жу мэнсон та кодг майни инжэрпа
3: Тэнгэра мгэгэни ерэтэ тэрэя мавж канэдэм гэрнэ да чуоя мдэжугатэ гон нормал бигта
0: Адэтина читэнга жимаг залхпаг гүмүянга цу татан гэклэмдэ кабар хорадангэ чу дэбига мнгэ риватон датангэ чу риважэнтэ котгэлаго
3: Я котэнчэ
0: Я тина нэхэ кэдэму
3: Я дэму
0: Я Уэ тупэчэ дэму
2: Одэму
0: Я тупугэ тэгүнгэ дэнсэнди чи тхмар кодги өнүлэх чи хийвла
2: Лэхтэ да лэсэтэ да окол лэхтэ дэкэ окол сэрмэнэн

야, 저보 총총 정말 조시지를 소행근 응리로 총나게 공성게 디츠를 땅냔데 나츠 영시지 너니 한숨 쉬는 나는 가서 전부 찍어요라 라든담게 저보 총총 최영 대신이 몇 번 된시에 야 나중 지적서 띠나 띠는 그 자비닝 그 나중 시비가 칠 타통 린츤데는 아 아직은 하신데 주보 중중처에 저기 드긴지 그 참바 땅 티바가 할지 그 참바 르비 가르큰 그 참바지 참바 중어슴 고득시요 띠는 그 저기 드긴지 그 참바 중문데는 아 정어스 그 농층 그 런츠 그 능니 도리지마 충충아 너무 이끌렁 노가 레잉 나야 중을 호충 쓸고 노가 레잉 해모데라 때문 다른 Лобчак чунчун чё пахчик кэлэн нүгэ, жуэнни рэнтэн зэргу нүгэ, гэлэйн дэнэгэ кэрэхсэй юэлэ. Тэгэнчэнэй дэрэн лэнцэн татэнгэ шкэлэм жэлэ да дэнэй, ян арэнгэ лэнгэгэн жэнтэн уэмжэзэрэй жадэгсэй юэкэнгэ жубо чунчун юэна, шкабтхуны лэнцэн татэнгэ шкэлэмла пэпэр гавсэсэй, лэнцэн татэнгэнгэ кабрэн жэн тэгэдэнчэ Я тэнэ дэрэн гэ тэпа гарчэг гэ цамба чунгэндэг нэнэ ачэ гэ жубо чунг-чунг цурэ. Арган шчуэба цэрэн лэгэ жаннэн зэбэ. Айэнсэл жэ шугбаши вэ лобчунг-лома гэ лапши лугдэв лэ балва тэн арнгамасэ нэ штамжэцгэрэ. Дарун жубо чунг-чунг цэ ян арэн гэ штам харчэ гэ тэ гэ. Замчи жалын юна гэ чуэнэ лобчуг чунг-чунг зэгэ шэнэн гэ чунг-чунг сэбэ гуршэл сэнэ. Шэпазгэ тунгэзгэ ян гэрэгсэ юэл.

0: Эхм кынке жымайын. Кори кынке цавайын.
1: Аделсти ихсарынгер.
2: Аделхси ихсарынгер.
3: 냥크나바 제초 데모이나 데랑나 쳇치가다 드비치 녜브즈다 냐르치가 당아비 치체 워치가 당아비 치체인 라자르바리 슈니 당디 예치 산절린스라 냠브르 갑스샤